0: ትንሽ በማስነስ ሲያንዋን
1: ሱቱቱ
0: ተመሳጣረጥኩ
1: ሱረት ኢየሱስ
0: ለማንተ መንገድ ተሰበረ ለይውን ባናው ሲያኩነ ነው እንደም አድርክሰን እንጂ ፍይረ ነው ፋሉረና ይሄ ነው ባናው መንገድ
2: ሱቱንጂንጂ
0: ደባ ማጋጣ ካይረሙ ዘን መዘራው አይደል
2: እንዳወሪ
0: ይረም ነፍስ የማ ካትሰነፍ
2: ካትሰነፍ
0: ይሄ ቢነኒ ቲራም ሱረታ ነምባው ቲራም ቱሪ ሱነታ ነምባው ይሄ ማቱክታ ቲራክ ተቱርተማኑ ከና ወናሮም ስቲዮ ዘን መዘራው አይደል
1: አከሲ ተከቱ
0: ተያንቹ አንኒ ፔነር ፈሳሬደ ቻካናበ ከተምሮ ፖንት ለትሮ ሜቶ ቱርተማን ፋዴ ማንታና ቆ ቱርተዋን ዴቱ ፋርኪና ኢተታና ኢትሪቷ
2: እሺ
0: ቱርተዋን ኢፓፓሱል ዋድኛን ኩነኛን ቹዋ ቱርተዋን ናማናሩዜ ማስሉዋራኑ ይማማን ዴልሳ ናማናያን ሲሉዋ ይማሚያ ይማማፌርታ ይማታ ማላላ ወታሚ ጂዜ ፈፋራ ይቴራ ማርቶሪና ኒላላው ari raso de tutel tiro quan de soza ze danso ma fara portare co e a con tutel con niro anni che con una sle macchina to tanambao cristiana rita canaloca che ta rientra in mando il pastor e tutel anche un farane anni open swadia ari lalom sai lalaina mfat ke makasita kendita tu confondation na de samiritana de mata dolci gareta tu ko
2: yenare tsikareta makasita katunyanzu mesio shondi dieu.